በብላ በሲላ ብቻ ለሊትላ ለሊላ ደሙሉ ወዱ ለረሱላህ ሰለላሁ ዐለይሂ ወሰለም ያላህ ካልኩ ጎላ ኡፍድሩ ቢስሚላሂ ወራህ ቢላሂ ቢልዓለሚን ሱተከ ወዲ